0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ጤና ይስጥልን የተከበራችሁ የዝግጅታችን ተከታታዮች፣ ይህ የዕለተ እሁድ ግንቦት 30 ቀን 2018 ዓ.ም ተመረጥ ስርጭታችን ነው። በእያላችሁበት ሰላምታችን ይደረሳችሁ። ዩናይትድ ስቴትስ እና እስራኤል በኢራን ላይ የከፈቱት ጦርነት ዛሬ 100ኛ ቀኑን ደፍኗል። ይህንንና ሌሎች የዕለቱን አበይት ዜና ሊያሰማችሁ ዮሐንስ ገብረ እግዚአብሔር እዚህ ጀርመን ቦን ከተማ የሚገኘው የዶቼ ቬለ የስርጭት ስቱዲዮ አብሮኝ ይገኛል። እኔ ልደት አበበ ስርጭቱን በመምራት ለአንድ ሰዓት ያህል አብሬያችሁ እቆያለሁ። ከዓለም ዜና በማስከተል የሚቀርበው የዛሬው የእንወያይ ክፍለ ጊዜያችን በሳምንቱ መጀመሪያ ሰኞ የተካሄደው የኢትዮጵያ 7ኛ ጠቅላላ ምርጫን አስመልክቶ ይሆናል። በስፍራው ተገኝተው ከዘገቡ የዶቼ ቬለ ጋዜጠኞች አራቱን በቅድመ ምርጫ፣ ምርጫና ድረ ምርጫ ላይ አወያይቷል። ለሁሉም እስከ ስርጭታችን ፍጻሜ አብራችሁን እንድትቆዩ ግብዣችን ነው። አድማጮች፣ ስርጭታችንን በሳተላይት በኢትዮሳት በ NSS 12 በ10985 ሜጋሄርዝ ሆሪዞንታል DW 08 ላይ ማድመጥ ትችላላችሁ። ትራንስፖንደሩ MEH 01 ወይም EAH 01 ነው። በኢንተርኔት DW አምሃሪክ በተባለው መተግበሪያ ወይም በDW አምሃሪክ የፌስቡክ ገጽ እንዲሁም ቴሌግራም እና ዩቲዩብ ላይ በቀጥታ መከታተል ትችላላችሁ። ቀዳሚው የዓለም ዜና ነው። ዮሐንስ ገብረ እግዚአብሔር ያሰማችኋል።
0: የዲደብሊው ዜና።
2: ሰላም ጤና ስጥልን ውድ አድማጮች፣ በእያላችሁበት እንደምን ዋላችሁ እንደምን አመሻችሁ። ዜና እናሰማለን። በቅድሚያ ዋና ዋናዎቹ፣ የማዕከላዊ አፍሪካ ሪፐብሊክ መንግስት ከአሜሪካ የሚጠረዙ ስደተኞችን ተቀብሎ ለማስተናገድ መስማማቱን ከሀገሪቱ የወጡ ዲፕሎማሲያዊ ምንጮች አረጋገጡ። ዩናይትድ ስቴትስ እና እስራኤል በኢራን ላይ የከፈቱት ጦርነት ዛሬ 100 ቀናት ደፍኗል። አሜሪካና ኢራን የተኩስ አቁም ስምምነት አድርገው በፓኪስታን አደራዳሪነት የሰላም ድርድሮች ቢያካሂዱም እስካሁን ውጤታማ አልሆኑም። ዩናይትድ ስቴትስ በተለያዩ ባንኮች ታግዶ የሚገኘውን የኢራን ሀብት በኢራን የሚሳኤል ድሮንና ጥቃቶች ለደረሰባቸው የባህረ ሰላጤ ሀገራት እንዲውል ማቀዷን አስታወቀች። የአሜሪካ የገንዘብ ሚኒስቴርን ዋቢ አድርጎ የጀርመን ዜና አገልግሎት እንደዘገበው በእገደ ላይ የሚገኘው የኢራን ሀብት በጦርነት ወቅት በኢራን ጥቃት ጉዳት ለደረሰባቸው የአሜሪካ አጋር ለሆኑ የባህረ ሰላጤ ሀገራት መልሶ ግንባታ ይውላል ነው የተባለው። የኢራን ጦርነትን ተከትሎ የሆርሙዝ የባህር ሰርጥ መዘጋትና የነዳጅ ዋጋ ማሻቀብ በሚሊዮን የሚቆጠሩ የዕለት ድራሽ እርዳታ ፈላጊዎችን ለከፋ የረሃብ አደጋ ማጋለጡን የተባበሩት መንግስታት ድርጅት የምግብ ፕሮግራም አስጠነቀቀ። ዜና በዝርዝር። የማዕከላዊ አፍሪካ ሪፐብሊክ መንግስት ከአሜሪካ የሚጠረዙ ስደተኞችን ተቀብሎ ለማስተናገድ መስማማቱን ከሀገሪቱ የወጡ ዲፕሎማሲያዊ ምንጮች አረጋገጡ። አንድ ስማቸው እንዳይጠቀስ የፈለጉ ዲፕሎማት ለሮይተርስ እንደተናገሩት የማዕከላዊ አፍሪካ ሪፐብሊክ መንግስት ከዚህ ስምምነት ላይ የደረሰው ከአሜሪካ የውጭ ጉዳይ ሚኒስቴር ባለሥልጣናት ጋር ከተነጋገረ በኋላ ነው። የዶናልድ ትራምፕ አስተዳደር ህገወጥ የሚላቸውን ፍልሰተኞችን በብዛት ከሀገሩ ለማስወጣት ከነደፋቸው ስልቶች አንዱም ተገን ጠያቂዎች በሶስተኛ ሀገር ውስጥ ሆነው ጉዳያቸው እንዲከታተሉ ማድረግ መሆኑን ከዚህ ቀደም ይፋ ማድረጉ ይታወቃል። ለዚህ ፖሊሲ ማስፈጸሚያ ሆነው ከተመረጡ የአፍሪካ ሀገራት ዲሞክራቲክ ሪፐብሊክ ኮንጎ፣ ጋና፣ ሴራሊዮን እና ኢኳቶሪያል ጊኒ ይገኙባቸዋል። ይሁንና የስደተኞች መብት ተከራካሪ ድርጅቶች ድርጊቱን የስደተኞችን ከለላ የማግኘት መብትን የሚጥስ ነው ሲሉ አጥብቀው አውግዘውታል። የናይጄሪያ ጦር በሀገሪቱ ሰሜን ምስራቅ በምትገኘው ቦርኖ ግዛት ታግተው የነበሩ 360 ሰላማዊ ሰዎች ማስለቀቁን አስታወቀ። የሀገሪቱ ጦር ዛሬ ባሰራጨው መግለጫም ሰላማዊ ሰዎቹ የታገቱት ቦኮ ሐራም በተባለ ጽንፈኛ የእስልምና አክራሪ ቡድን ነው ተብሏል። ሰላማዊ ሰዎቹን የማስለቀቅ ዘመቻ የተካሄደው በቦርኖ ግዛት በሚገኘው የአክራሪ ቡድኑ ጠንካራ ይዞታ በሆኑ ተራራማ ቦታዎች ላይ ነው ሲልም አክሏል። ከታጋቾቹ መካከል ሕፃናትና ሴቶች እንደሚገኙባቸው ታውቋል። ቦኮ ሐራም የተባለው ጽንፈኛ ቡድን በናይጄሪያ የተለያዩ ግዛቶች ተማሪዎችንና ሴቶችን ጨምሮ የተለያዩ ሰላማዊ ሰዎችን እንደሚያግት ይታወቃል ሲል የዘገበው አሶሺየትድ ፕሬስ ነው። ዩናይትድ ስቴትስ እና እስራኤል በኢራን ላይ የከፈቱት ጦርነት ዛሬ 100 ቀናትን ደፍኗል። አሜሪካና ኢራን የተኩስ አቁም ስምምነት አድርገው በፓኪስታን አደራዳሪነት የሰላም ድርድሮች ቢያካሂዱም እስካሁን ውጤታማ አልሆኑም። ዩናይትድ ስቴትስ ጦር ሰሞኑ የኢራንን በርካታ ድሮኖችን መጥቶ መጣሉን አስታውቋል። ኢራን በበኩሏ የአሜሪካ የጦር ሰፈሮች በሚገኝባቸው ባህሬንና ኩዌት ላይ ጥቃት በመሰንዘር ምላሽ ሰጥታለች። የባህሬን መንግስት ቅዳሜ ዕለት እንደገለጸው ኢራን ወደ ሊባኖስና ኩዌት የባሊስቲክ ሚሳኤሎችንና ድሮኖችን ተኩሳለች። የፈረንሳዩ የዜና ምንጭ አጃንስ ፍራንስ ፕረስ እንደዘገበው የዩናይትድ ስቴትስ ጦር አርብ ዕለት ወደ ሆርሙዝ የባህር ወሽመጥ እንዲሁም የባህረ ሰላጤው አረብ ሀገራት የተወረወሩትን የኢራን ባሊስቲክ ሚሳኤሎችንና ድሮኖችን መጥቶ ጥሏል። 100 ቀናት ባስቆጠረው ጦርነት በጦርነቱ በቀጥታ ተሳታፊ ከሆኑ ሀገራትና ከሊባኖስ ቢያንስ ከ7000 በላይ ሰዎች ህይወት ቀጥፏል። ሊባኖስ ከፍተኛው ቁጥር በመያዝ ወደ 3600 የሚሆኑ ዜጎችን አጣለች። ከኢራን ወገን 3470 ከባህረ ሰላጤው ሀገራት ደግሞ 29 ከእስራኤል 26 ሰዎች ሞተዋል። የፓኪስታን የሀገር ውስጥ ጉዳይ ሚኒስቴር የተቀዛቀዘው የኢራንና የአሜሪካ የሰላም ስምምነትን ለማነቃቃት ዛሬ ቴህራን መግባታቸውንም ለማወቅ ተችሏል። ዩናይትድ ስቴትስ በተለያዩ ባንኮች ታግዶ የሚገኘውን የኢራን ሀብት በኢራን የሚሳኤልና የድሮን ጥቃት ለደረሰባቸው የባህረ ሰላጤ ሀገራት እንዲውል ማቀዷን አስታወቀች። የአሜሪካ የገንዘብ ሚኒስቴርን ዋቢ አድርጎ የጀርመን ዜና አገልግሎት እንደዘገበው በእገዳ ላይ የሚገኘው የኢራን ሀብት

0: የአሜሪካ ዜና ማሰራጫ በሰጡት ቃለ ምልልስ ከሰላም ስምምነት በፊት የሚለቀቅ የኢራን ሀብት የለም፣ የሚነሳ ማዕቀብም የለም ሲሉ ተደምጧል። ከዚህ በተጨማሪም ሊባኖስ ከኢራን ጋር ከሚደረግ የሰላም ስምምነት አካል እንድትሆን እንደማይፈልጉም ጠቅሷል። ትራምፕ አክለውም በሂዝቦላህ ላይ ተጨማሪ ጥቃት መፈጸም እንደሚያስፈልግ ነው የገለጹት። ይህ ዶቼ ቬለ ነው። የእስራኤል ጦር ዛሬ በሊባኖስ ዋና ከተማ ቤይሩት ደቡባዊ ክፍል የሂዝቦላህ መሠረተ ልማት ላይ ጥቃት መሰንዘሩን አስታወቀም። ይህን ጦርነቱን እንዳይባባስ አስግቷል። የእስራኤል ጦር ባለፈው ወር ከፈጸማቸው ሁለት ጥቃቶች ባሻገር በሊባኖስ የሚገኘው የሂዝቦላህ ቡድን ላይ የሚወስደውን ዘመቻ ገጥቶ ነበረ። የሊባኖስ መንግሥት መገናኛ ብዙሃን እንደዘገቡት በቤይሩት በደረሰው አደጋ ሁለት ሰዎች ሲሞቱ 11 ቆስሏል። ሮይተርስ የዜና ምንጭ ግን ማቾች የሂዝቦላ አባላት ይሁን አይሁኑ ማረጋገጥ አልቻልኩም ብሏል። ይህ በእንዲህ እንዳለ ዛሬ በሰሜን ምስራቅ ቴላቪቭ በተፈጸመ የቶክስ ጥቃት ቢያንስ አንድ ሰው ሲሞት 5 ቆስሏል ተብሏል። የእስራኤል ፖሊስ ድርጊቱ የሽብር ጥቃት ሳይሆን እንደማይቀር አስታውቋል። የሂዝቦላ ቡድን ይህ ዜና እስከተጠናቀረበት ጊዜ ድረስ ለጥቃቱ ኃላፊነት አልወሰደም። የኢራን ጦርነትን ተከትሎ የሆርሙዝ የባህር ሰርጥ መዘጋትና የነዳጅ ዋጋ በዓለም አቀፍ ደረጃ ማሻቀብ በሚሊዮን የሚቆጠሩ የዕለት ደራሽ እርዳታ ፈላጊዎችን ለከፋ የረሃብ አደጋ ማጋለጡን የተባበሩት መንግስታት የምግብ ድርጅት አስጠነቀቀም። ድርጅቱ ትላንት ይፋ ያደረገው ጥናት እንዳመለከተው 2.5 ሚሊዮን ሰዎች በሶማሊያ፣ 2.3 ሚሊዮን ዜጎች በአፍጋኒስታን፣ 1.3 ሚሊዮን ደግሞ በስሪላንካ ለከፋ ረሃብ ተጋልጧል ብሏል። የዓለም የምግብ ፕሮግራም ቀደም ብሎ እንዳስታወቀው በጦርነቱ ምክንያት በዓለም ደረጃ 45 ሚሊዮን ዜጎች ለምግብ እጥረት እንደሚጋለጡ አስታውቋል። ከነዚህም ውስጥ በአብዛኞቹ በጦርነትና በተፈጥሮ አደጋ በሚጠቁ የአፍሪካ ሀገሮች እንዲሁም በጋዛ፣ ሊባኖስና የመን የሚገኙ ነዋሪዎች መሆናቸውን አክሏል። ድርጅቱ በመጋዘን ውስጥ የሚገኝ የእህል እርዳታ እየተሟጠጠ እንደሚገኝ ገልጾ ለጋሽ ሀገራት አስፈላጊውን እገዛ እንዲያደርጉ ጥሪ አድርጓል። ይህ ዶቼ ቬለ ነው። አድማጮች፣ ዜናውን ለማጠቃለል ዋና ዋናዎችን አንዴ በድጋሚ ላስታውሳችሁ። የማዕከላዊ አፍሪካ ሪፐብሊክ መንግስት ከአሜሪካ የሚጠረዙ ስደተኞችን ተቀብሎ ለማስተናገድ መስማማቱን ከሀገሪቱ የወጡ ዲፕሎማሲያዊ ምንጮች አረጋገጡ። አንድ ስማቸው እንዳይጠቀስ የፈለጉ ዲፕሎማት ለሮይተርስ እንደተናገሩት የማዕከላዊ አፍሪካ ሪፐብሊክ መንግስት ከዚህ ስምምነት ላይ የደረሰው ከአሜሪካ የውጭ ጉዳይ ሚኒስቴር ባለስልጣናት ጋር ከተነጋገረ በኋላ ነው። ዩናይትድ ስቴትስና እስራኤል በኢራን ላይ የከፈቱት ጦርነት ዛሬ 100 ቀናትን ደፍኗል። አሜሪካና ኢራን የተኩስ አቁም ስምምነት አድርገው በፓኪስታን አደራዳሪነት የሰላም ድርድሮች ቢያካሂዱም እስካሁን ለውጤት አልበቁም። ዩናይትድ ስቴትስ በተለያዩ ባንኮች ታግዶ የሚገኘውን የኢራን ሀብት በኢራን ሚሳይልና ድሮኖች ጥቃት ደርሰባቸው የባህረ ሰላጤ ሀገራት እንዲውል ማቀዷን አስታወቀች። የአሜሪካ የገንዘብ ሚኒስቴርን ዋቢ አድርጎ የጀርመን ዜና አገልግሎት እንደዘገበው በእገዳው ላይ የሚገኘው የኢራን ሀብት በጦርነት ወቅት በኢራን ጥቃት ጉዳት ለደረሰባቸው የአሜሪካ አጋር ለሆኑ የባህረ ሰላጤ ሀገራት መልሶ ግንባታ ይውላል ነው የተባለው። የኢራን ጦርነትን ተከትሎ የሆርሙዝ የባህር ሰርጥ መዘጋትና የነዳጅ ዋጋ በዓለም ደረጃ ማሻቀብ በሚሊዮን የሚቆጠሩ የዕለት ደራሽ ፈላጊ ሰዎች ለከፋ የረሃብ አደጋ ማጋለጡን የተባበሩት መንግስታት ድርጅት የምግብ ተቋም አስጠነቀቀም። አድማጮች፣ የዕለቱ ዜና በዚሁ አበቃ።
1: ዮሐንስ ገብረ እግዚአብሔርን ለዓለም ዜናው አመሰግናለሁ። ባሳለፍነው ሳምንት መጀመሪያ ሰኞ በኢትዮጵያ ጠቅላላ ምርጫ ተካሂዷል። ጊዜያዊ የምርጫ ውጤትም በየምርጫ ጣቢያዎቹ በመለጠፍ ላይ ይገኛል። በምርጫ ቦርድ የጊዜ ሰሌዳ መሰረት ይፋዊ የምርጫ ውጤት ሰኔ 4 ቀን 2018 ዓ.ም ይገለጻል ተብሎ ይጠበቃል። ከምርጫው በፊት አንስቶ እንደ ተከታተላችሁት ዶቼ ቬለ ስለ ምርጫው በመዘገብ ላይ ይገኛል። በዛሬው የእንወያይ ዝግጅት ስለ ምርጫው ለመዘገብ ከዚህ ከጀርመን የተጓዙ ሁለት ባልደረቦቻችንን ጨምሮ በተቀራለው አራት የዶቼ ቬለ ጋዜጠኞችን ከምርጫው አስቀድሞ እስከ ድረ ምርጫው ያወያያል። እናንተ አድማጮችም ውይይቱን እየተከታተላችሁ ያላችሁን አስተያየት በፌስቡክ የ

0: የቀጥታ ስርጭት ገጽ ስር አጋሩን። ከኛ ጋር ብቻ ወይም ደግሞ ለኛ ብቻ መጻፍ ከፈልጋችሁ ደግሞ በቴሌግራም ላይ በእንግሊዘኛ DW አማሪክ ቦት ብላችሁ አንድ ላይ ጻፋችሁ ፈልጉና መልእክታችሁን ወይም ጥቆማችሁን ላኩልን። አሁን ወደ ውይይቱን ለፍ ውይይቱን ይመራችሁ ፀሐይ ጫኔ ናት።
1: ጤና ይስጥልን። ባሳለፍነው ሳምንት መጀመሪያ በኢትዮጵያ ጠቅላላ ምርጫ ተካሂዷል። ግንቦት 24 ቀን 2018 ዓ.ም ምረት ለተካሄደው ለ7ኛው ጠቅላላ ምርጫ ከ54 ሚሊዮን በላይ መራጮች መመዝገባቸውን ብሔራዊ ምርጫ ቦርድ ይፋ አድርጓል። ከነዚህም ውስጥ 40 ሚሊዮን መራጮች ድምጽ መስጠታቸውን የቦርዱ ዋና ሰብሳቢ ተናግረዋል። በዘንድሮ ምርጫ የ42 የፖለቲካ ፓርቲዎች አባላትና የግል ተወዳዳሪዎችን ጨምሮ በአጠቃላይ 10438 እጩዎች እንደሚወዳደሩ ምርጫ ቦርድ ቀደም ብሎ አስታውቆ ነበር። ከነዚህ መካከል 80ዎቹ እጩዎች የግል ተወዳዳሪዎች ናቸው። በሳምንቱ መጀመሪያ በተካሄደው በዚህ ምርጫ የትግራይ ክልልን ሳይጨምር በ11 ክልሎችና 2 ከተሞች ምርጫ የተካሄደ ሲሆን ብሔራዊ ምርጫ ቦርድ ያወጣው መረጃ 143 የምርጫ ጣቢያዎች ላይ ምርጫ አልተካሄደም። በሂደቱም ከግንቦት 25 ቀን ጀምሮ የድምጽ ቆጠራ ምዕራፍ ሲሆን ጊዜያዊ የምርጫ ውጤት በየምርጫ ጣቢያዎቹ በመለጠፍ ላይ ይገኛል። በቦርዱ የጊዜ ሰሌዳ መሰረት ይፋዊ የምርጫ ውጤት ሰኔ 4 ቀን 2018 ዓ.ም ይገለጻል ተብሎ ይተበቃል። በዛሬው የነዋይት ዝግጅት ቅድመ ምርጫ፣ የምርጫ ዕለትና ድህረ ምርጫን በሚመለከት 7ኛውን ጠቅላላ ምርጫ ከዘገቡ የዶች በለ ጋዜጠኞች ጋር እንድንነጋገር አራቱን ጋብዘናል። ጋዜጠኛ ነጋሽ መሐመድ በአዲስ አበባ አካባቢ ምርጫ ሲዘግብ ቆይቷል። ጋዜጠኛ ሹዋን ግዛው ወጋየው ሐዋሳ ከደቡብ፣ ጋዜጠኛ ታምራት ዲንሳ ኦሮሚያ ጅማ አካባቢ ምርጫ ሲዘግብ ቆይቷል። ጋዜጠኛ ኢሳያስ ከላው ከአማራ ክልል ደሴ ምርጫውን ሲዘግቡ የቆዩ ጋዜጠኞች ናቸው። ባልደረቦቼ አመሰግናለሁ።
2: እኛም እናመሰግናለን።
1: በተለይ ነጋሽ ከሩቅ ከመንገድ መጥተህ እንደደከመህ ስለሆነ ወደ ስራ ያስገባንህ በተለየ ሁኔታ አንተን አመሰግናለሁ። ነጋሽ ባለፈው ምርጫም ዘግበሃል፣ አሁንም እዛው በአዲስ አበባ ነበርክና እንደው ምን ይመስል ነበር ካለፈው ምርጫም ጋር እንደው ሲነጻጸር? በሂደቱ ላይ ለየት ያሉ ያጋጠሙ ያየሃቸው የምርጫ ዋዜማውም የዕለት ሁለትም እንደው ምን ይመስል ነበር ዝግጅቱ?
2: በዚህኛው ምርጫ የአዲስ አበባ የገባ ነው የኢድ ቀን ነው፣ በ27 በግሪጎሪያን አቋጠር እና የገባ ነው። ከማግስቱ ጀምሮ ደግሞ የጥሞና ጊዜ ነበረ። የጥሞና ጊዜ ማለት የምርጫ ቅስቀሳ የለም። የፖለቲካ ፓርቲዎች ይሁን ደጋፊዎቻቸው ይሁኑ ወይም ደግሞ የነሱ ተወካዮች በአደባባይ የሚያደርጉት ነገር ክልክል ነበረ። በዚህ ምክንያት ከምርጫ በፊት ወይም ድምፅ ከመሰጠቱ በፊት ያለውን የተፎካካሪ ወይም የተወዳዳሪዎች እንቅስቃሴን ለማየት እድል አላገኘሁም። አዲስ አበባ በጣም ቀዝቃዛ ነበረ። እንቅስቃሴ ሌላው መደበኛ የሚባለው እንቅስቃሴ ሁሉ ከወትሮ በጣም ቀዝቀዝ ያለ ነበረ። በፊት ከማውቀው አዲስ አበባ እርግጥ ነው ማታ ማታ በየጭፈራ ቤቶቹ ምናምን አለ። ከዛ ውጪ ምናልባት ብዙ የታዘብኩት ኳስ ጨዋታ ነበረ። አንድ የፈረንሳይና አንድ የእንግሊዝ ቡድናት አርሴናል እና ፓሪስ ሴን ጀርሜን የሚባሉት ቡድናት ግጥሚያ። እሱም በተመለከተ ሁለት አይነት ነገሮች አሉ። ከዛ በፊትም እንደዚሁ አርሴናል ከሆነ ቡድን ጋር ተጫውቶ እኔ አልነበርኩም ብዙ ግርግር ነበር አሉ። ይሄኛውም ግጥሚያ ላይ ተመሳሳይ ነገር እንዳይፈጠር የጸጥታ ቁጥጥሩ ጠንከር ያለ ነበር። በተለይ ይሄ ከቤት ውጪ ወንበርና ጠረጴዛ አውጥተው ትላልቅ የቴሌቪዥን ስክሪን ሰቅለው ደንበኞቻቸውን የሚያስተናግዱ እንደ ቡና ቤት፣ ሻይ ቤት የመሳሰሉ ነገሮች፣ ሆቴሎች እሱን እንዳያደርጉ ተከልክለው በዛ ምክንያት እንዲያውም የቀነሰ ነው ያየሁት እና እንቅስቃሴ ከነበረ እሱ አይነት እንቅስቃሴ ነው የነበረው። ምርጫ ጣቢያዎችንም እየዞርኩ አይቻለሁ። አሁን ይሄን ሁሉ የምለው እንግዲህ እስከ ድምፅ መስጫው ዕለት ድረስ ነው እና በብዛት የፖሊሶች እንቅስቃሴ አለ ግን ጭር ያለ ነበረ። የድምፅ መስጫው ቀን ያው የድምፅ መስጫ ቀን ነው፣ የእሱም ቀንም በዓል ነው። ከተማ ውስጥ እንቅስቃሴ የለም። ነገር ግን በየድምፅ መስጫ ጣቢያዎች በጣም ረጃጅም ሰልፎች ነበሩ። የምርጫ አስፈጻሚዎችም ከቦታ ቦታ ሲሯሯጡና እንዲህ ምርጫውን ምናልባት በህጉ መሰረት ለማስኬድ ሲጥሩ አይቻለሁኝ። አስተናጋጆችም ነበሩ። የጸጥታ አስከባሪ ቁጥርም አዲስ አበባ ውስጥ ብዙ ነበር። የከተማይቱ ፖሊስ አለ፣ የፌደራል ፖሊስ የሚባላል፣ ደሞ ደንብ አስከባሪ የሚባሉ አሉ። በፊት ብዙ ማላቃቸው እነሱ ሁሉ በየቦታው ነበር። ይሄን ያስተዋልኩት ከስድስተኛው ምርጫ ጋር ሲወዳደር የስድስተኛው ምርጫ ድምጽ ከመሰጠት ወይም የጥሞና ጊዜ ከመባሉ በፊት እዛ ደርሰን ስለነበረ ከተማ ውስጥ የነበሩ የምርጫ እንቅስቃሴዎችን ወይም የምርጫ ዘመቻዎችን በመኪና እየተሳፈሩ ለምሳሌ ያኔ ያስታውሳለሁ የተቃዋሚ ፓርቲዎች እንደ ኢዜማ እዚህ ደግሞ የአዲስ አበባ አካባቢ የነበረ አቶ እስክንድር ይመሩት የነበረው የፖለቲካ ፓርቲ ከተቃዋሚዎች መካከል እነሱ በግልጽ መኪና ደጋፊዎቻቸው ሆነው ከቦታ ቦታ የኢትዮጵያን ባንዲራ የእነሱንም አርማ ይዘው ከቦታ ቦታ የቀሰቀሱ ሲንቀሳቀሱ አይቼ ነበር። አሁን ያ አይነት ነገር የለም። ቀደም እንዳልኩት የድምጽ መስጫው ለትም ባለፈው ጊዜ እንዲህ ደብለቅ ያለ ነገር እንዳለ በግልጽ ይነጋገሩ ስለነበረ መስማት ይቻል ነበር። አሁን ግን ማንን ይምረጥ ማንን አይታወቅም፣ ግን በአብዛኛው ተሰልፎ መራጩ ወይም ድምጽ የሚሰጠው ሰው በሌላ ርዕስ ላይ ሲነጋገር ነው የሰማሁት። ወይም ስለሚደግፍና ስለሚቃወመው ፓርቲ ብዙ አስተያየት ሲሰጥ አልሰማሁም።
1: የህዝቡን ብዛትስ እንዴት አየኸው?
2: በየምርጫ ጣቢያው የነበረው የተሰለፈው ህዝብ በጣም ብዙ ነው። በዘንድሮው ምርጫ ምናልባት ተከታትላችሁት ከሆነ የአፍሪካ ህብረትና የኢጋድ ታዛቢዎች ቡድንም ትንሽ እንደ ትችት አይነት አስተያየት ከሰጡበት አንዱ ይሄ ነው። ፖሊንግ ስቴሽንስ፣ እነዚህ ድምፅ መስጫ ጣቢያዎች በጣም ብዙ ህዝብ 1000 ነው እንትኑት ምንድን ነው ያስተናግዳሉ፣ ከ800 እስከ 1000 የተባለው ነገር ግን ያ በጣም ብዙ ነው ብለዋል። ማስተናገድ ይችላል የተባለው ራሱ ይህን ያህል መሆን የለበትም ነው ያሉት። ይሄ ደግሞ ማስተናገድ ይችላል ከተባለው በላይ ነበር ሰልፎ። ስለዚህ የምርጫ ጣቢያዎች መከፋፈል አለባቸው አይነት አስተያየት ሰጥተዋል። እነሱም ሰው በጣም ስለበዛ አዲስ አበባ ብቻ ሳይሆን አይ ቲንክ ሌላ አካባቢም ይመስለኛል። ተከታትላችሁ ከሆነ ሰው ድምፅ ሰጥቶ ስላልጨረሰም ነው እስከ ማታ ድረስ የምርጫው ጊዜ የተራዘመ።
1: ታምራት ይሰማሃል?
3: ይሰማኛል።
1: ታሚ፣ እንግዲህ ከአምስት ዓመት በፊት በነበረው ስድስተኛው ምርጫም ተሳትፈሃል፣ በመዘገቡ ማለት ነው። እና ዘንድሮም እንግዲህ እዛው ነህ የሰባተኛውን አገር አቀፍ ምርጫ ለመዘገብና በተለይ አንተ ያለህበት የኦሮሚያ ክልል ጠቅላይ ሚኒስትሩም የተወዳደሩበት የጅማ በሻሻ አካባቢ ነው የነበርከው። እንዲሁ አጠቃላይ ተሳትፎው ምን ይመስል ነበር? ድባቡ ምን ይመስል ነበር? የምርጫ ዕለት ለየት ያለ ያጋጠመህስ ነገር ያየኸው የተመለከትከው ምልከታ ምን ይመስላል?
3: አመሰግናለሁ። ሳይ እንግዲህ እንደ ድል ሆኖ እኔ ሶስተኛው ጠቅላላ ሀገራዊ ምርጫ ጀምሮ በተለያዩ መገናኛ ብዙሃኖች ውስጥ ይህንኑ የምርጫ ዘገባዎች ስዘግብ ቆይቻለሁ። ዶይቼ ቬለን ከተቀላቀልኩኝ በኋላ ይሄኛ ሁለተኛዬ ነው። ያው ነጋሽ እንዳለው ስድስተኛውን ጠቅላላ ሀገራዊ ምርጫ አብረን መጥተን ዘግበናል። ተመሳሳይ ቦታ ነው ያን የነበርኩት፣ ወደ ጅማ ዞን ነበር የተጓዝኩት። እና እንግዲህ የዚህኛው በተለይ የዘንድሮ ብዙ ለየት የሚያደርጋቸው ነገሮች አሉ። ነጋሽ እንደነገረሽ የጥሞና ጊዜ ላይ መምጣታችን የፖለቲካ ፓርቲዎችን እንቅስቃሴ ለመታዘብ እድሉን አላገኘንም። ምን አይነት እንቅስቃሴ ነበራቸው፣ ነፃነቱ ምን አይነት ተጠበቀ ነበር የሚሉትን ነገሮች ለማግኘት ምስሉን ለማግኘት አልቻልንም፣ ያው የጥሞና ጊዜ ስለነበረ። ከዛ ባሻገር ግን የድምፅ አሰጣጡን እለት በሻሻ ነበርኩኝ፣ ጠቅላይ ሚኒስትሩ ድምፅ በሚሰጡበት ስፍራ ማለት ነው። እንግዲህ አንድ ለየት ያለ ነገር ያገኘው ከአሁን በፊት በአምስተኛው የጠቅላላ ምርጫው ወቅት ጠቅላይ ሚኒስትሩ በከፍተኛ የጸጥታ አጀብ ታጅቦ ነበረ ወደ ድምፅ መስጫ ስፍራ የመጡት። አሁን ግን በእለቱ ነበርም ከአዲስ አበባ ተነስተው ወደ ድምፅ መስጫ ስፍራ የመጡት። አሁን የተመለከትኩት ምንድን ነው፣ ቀደም ብለው ድምፅ መስጫ ስፍራ ወይም ደግሞ ወደ ትውልድ ቀበሌያቸው ቀደም ብለው ነበር የመጡት። ከመጡ በኋላ ግን ወደ ድምፅ መስጫ ቦታ ሲመጡም እንዲሁ ቀለል ባለ ሁኔታ ነበር የመጡት። የጸጥታ አጀብ አላየሁም። ይህንን ማስተዋል ችያለሁ። ከዛ ባሻገር ነገር ግን አጠቃላይ የምርጫውን ድባብ በተመለከተ እውነት ለመናገር በጣም አስጨናቂ ነበር። ምክንያቱም አንደኛ የነዳጅ እጥረት የፈጠረው የእንቅስቃሴ መገደብ በህዝቡ ላይ ትንሽ ተጽዕኖ ፈጥሮበታል። ሁለተኛ የምርጫ ዕለት ያው በዚህ ምርጫ ምክንያት እንቅስቃሴ ተገድቦ ነው የዋለው። እነዚህ ነገሮች ተደማምረው ትንሽ ውጥረት ያለ አስመስሎበታል። ከዛ ባሻገር ግን እኔ ጅማ ከተማ ነበር አድሬ ወደ በሻሻ የሄድኩት። በጅማ ከተማ ውስጥ የነበረውን የምርጫ ድባብ ተመልክቼ አጋሩን አልፌ በሻሻ እስክደርስ ድረስ ህዝቡ በነቂስ ማለዳ ከ12 ሰዓት በፊት አንዳንዶቹ እንደውም እንደነገሩኝ ከሆነ ሰልፍ ለማግኘት ቀደም ብለው 10 ሰዓት ሁሉ የወጡ ሰዎች እንዳሉ ተረድቻለሁ። ምክንያቱ ግን በጣም ሰው ድምፅ እንዲሰጥ እንዲመርጥ ምርጫ ላይ እንዲሳተፍ በጣም ከፍተኛውን አስተዳደራዊ ስራ መሰራቱን ተረድቻለሁ። ህዝብ ባሻገር ቀኑን ሙሉ ፀሐይ ላይ ውለው ከምሽት 6 ሰዓት ድረስ በተመሳሳይ መልኩ በዛ አይነት መልኩ መሄዱን ተረድቻለሁ። ትንሽ በ6ኛው ሀገራዊ ምርጫም በብዙ መልኩ ይመሳሰላል። ነገር ግን አሁን በነገርኩሽ እነዚህ ኢኮኖሚያዊ ጫናው የእንቅስቃሴ ገደቡ እነዚህ ነገሮች ለማምራው ህዝቡ ላይ ትንሽ ተጽዕኖ የፈጠሩበትን ሁኔታ ነው መረዳት የቻልኩት።
1: ኢሳያስ እንግዲህ አንተ የአማራ ክልል ባለው የደሴ ምርጫ ክልል አካባቢ ነው ስትዘግብ የነበረውና ምርጫውን እንግዲህ የአማራ ክልል ያው የጸጥታ ችግር ያለበት ክልል ነው። በዛ ሰሞንም በክልሉ የሚንቀሳቀሰው የፋኖ ታጣቂ ኃይል የእንቅስቃሴ ገደብ በተለይ ተሽከርካሪዎችንም አውጆ ነበርና እንደው አጠቃላይ የነበረው ድባብ የምርጫው ለት የምርጫው ዋዜማ የነበሩ እንደው እንቅስቃሴዎች ምን ይመስሉ ነበር? ምን የተለየ ነገር ታዘብክ?
3: እንግዲህ በአማራ ክልል አካባቢ የነበረው ምርጫ ላይ በዚህ በሰባተኛው ሀገር አቀፍ ምርጫ ላይ ከቅድመ ምርጫው ጀምሮ ትንሽ የሚያጨናንቅ ነገር ትንሽ ከበድ የሚሉ ነገሮች ነበሩት። ቅድመ ምርጫው ላይ ከቅስቀሳው ጀምሮ ሰፋ ባለ መልኩ ገዢ ፓርቲ በስፋት የሚንቀሳቀስበት ተፎካካሪ ፓርቲዎች ደግሞ ከምርጫው የጥሞና ጊዜ ወደ ጀመሩ ሁለት ከሶስት ቀን እስኪቀር ድረስ በሚወዳደሩ ቦታ ያሉ ማህበረሰቦች ጭራሽ የማያውቋቸው ቅስቀሳ ሲያደርጉ የማናስተውልበት ሁኔታ ነበር የነበረው እና ቅድመ ምርጫ ላይ ማህበረሰቡም ማን ነው የሚመርጠው፣ የተለየ አማራጭ አለኝ ወይ፣ የትኛውን ፓርቲ የመምረጥ እድል አለኝ የሚለው ነገር ላይ በጣም ስብስብ ነገር ነበር እና በርካቶች ከገዢ ፓርቲ ውጭ ማንን እንደሚመርጡ ሁሉ እርግጠኛ ሆኖ መናገር የሚያስችሉበት ሁኔታ ነበር የነበረው። በተለይ ከከተማዎቹ ወጣ ስንል ወደ ገጠሮች አካባቢ ያለውን ሁኔታ ስንመለከተው ብዙ ሌሎች የፖለቲካ አማራጭ ሀሳቦችን ይዘው የሚመጡ ፓርቲዎች ባለመኖራቸው ማህበረሰቡ በከፍተኛ ሁኔታ የተቸገረበት ነገር ነበር የነበረው። እንግዲህ ቅድመ ምርጫ ላይ ቀደም ሲል አንቺም እንደገለጽሽው የጉዞ እገዳ ተጥሎ ነበር በአማራ ፋኖ በኩል ማለት ነው። ከዛ ጋር ተያይዞ መንገዶች ተዘግተዋል፣ የንግድ እንቅስቃሴ ተስተጓጉለዋል። ምንም በአማራ ክልል በሚገኙ ዋና ዋና ከተሞች ላይ እንቅስቃሴው ብዙ ደማቅ ካለመሆኑ ጋር ተያይዞ የበርካታ ነጋዴዎች የንግድ እንቅስቃሴያቸው እንደተዘጋባቸው ይናገሩ ነበር እና በከተሞች ላይ የምናየውም የሰዎች እንቅስቃሴ የተገደበ ነበር። ሰዎች ከቤታቸው ወጥተው ራቅ ወዳለ ቦታ የመሄድ እድላቸው በጣም የጠበበ ስለነበር ትራንስፖርት ስለማይገኝ ከዚህ ከነዳጅ እጥረት ጋር ተያይዞ የትራንስፖርት ዋጋ መናር ስለነበረ በከፍተኛ ደረጃ የሚያጨናንቅ ነገር ነበረ ቅድመ ምርጫው ላይ ስንመለከተው የነበረው። ከዚያም በኋላ እንግዲህ በርካታ የጸጥታ ኃይሎች ነበሩ ቅድመ ምርጫውም ላይ የቁሳቁሶችን ወደ ተለያዩ የምርጫ ጣቢያዎች በማጓጓዝ ሂደት ላይ የፖሊስ ኃይል የአማራ ክልል ፖሊስ ኃይል እንደዚሁም ደግሞ የየከተማው ሚኒሻዎች ይህን የጸጥታ ስራ ይሰሩ ነበር እና ሰፋ ባለ መልኩ የጸጥታ ቁጥጥሩ የተጠናከረበት ሁኔታ እንደነበረ ነው ማየት የቻልኩት ቅድመ ምርጫው ላይ። ምርጫውም ላይ በተለያዩ የምርጫ ቦታዎች ላይ በጣም ረዣዥም ሰልፎች እስከ ምሽት 6 ድረስ የዘለቁ ሰልፎችን ነበር መመልከት የቻልኩት። አንዳንድ ቦታዎች ላይ መራጩ ወደ ምርጫ ጣቢያ ሲመጣ ማረፊያ መጠለያ ቦታ ስለሌለው ድንኳን፣ ሌሎች ነገሮች የተዘጋጁ ካለመኖራቸው ጋር እየተነሳ ፀሐይ ላይ ቁጭ ወርቀ በጣም ከፍተኛ የሆነ ፀሐይ ነበር በምርጫ ዕለትና መማረርም ጭምር መራጩ ማህበረሰብ ወደ ምርጫ ጣቢያ ሲመጣ መማረርም ጭምር ይታይበት ነበር እና እሱ ተጨምሮ በጣም ረዘም ያለ ጊዜ ሰው ምርጫ ምርጥ አድርጎታል ማለት ይቻላል። ከዛ ውጭ እንግዲህ በምርጫ ዕለትም ቁጥራቸው በርከት ያሉ የጸጥታ ኃይሎች በከተማ ውስጥ ሲንቀሳቀሱ ነበር። ፍጹም ጸጥታ የነገሰበት ከተማ ነበር የሚመስለው እኔ የነበርኩት ደሴ ከተማ ሆኜ ነበር ዘገባዎችን ስራ የነበረው። እንደ ምርጫ የሚንቀሳቀሱ ሰዎች ብቻ ናቸው ያሉት። የታክሲ እንቅስቃሴ የለም፣ የህዝብ የትራንስፖርት እንቅስቃሴ የለም፣ የንግድ መኪኖችም አይንቀሳቀሱም። የሚንቀሳቀሱት የከተማ አውቶቡስ ባሶች፣ በመንግስት የተፈቀደላቸው የከተማ አውቶቡስ ባሶች ናቸው ለማህበረሰቡ አገልግሎት የሚሰጡት። ከዛ ውጭ የንግድ ድርጅቶች ሙሉ በሙሉ ማለት ይቻላል ዝግ ናቸው። ሆቴሎች፣ ሆስፒታሎች፣ ፋርማሲዎች እነዚህ ናቸው ክፍት ነው አገልግሎት እየሰጡ የነበረው። ሌላው ሳጠረጫ ነበር እና ከምርጫ በተጨማሪ የሆነ ጭንቅ የሚል ነገር የምታየው ነገር ጸጥ ያለ ነገር ነበር እና ትንሽ የሚያስፈራ ነገር ነበረው። ከምርጫው በኋላ ግን ሙሉ በሙሉ ወደ ነበረበት መመለስ የቻለ ነገር ቢሆንም እና በምርጫው አጠቃላይ ሂደት ላይ የነበረው ነገር ይሄ ነው። በአጋጣሚ በ6ኛው ሀገር አቀፍ ምርጫ ላይ እኔ ሌላ ቦታ እየሰራው ሰሜን ወሎ አካባቢ ነበር ስራ የነበረው እና የዛኔም በህወሓትና በፌዴራል መንግስቱ መካከል የነበረ ሰባገባ ነበር። ከዛ ጋር ተያይዞ እዛ አካባቢ የነበረው በጣም ከፍተኛ ነበር እና አሁንም የተመለከትኩት እንደዚህ አይነት ነገር ነበር። ከዚህ ከገዳው ጋር ተያይዞ ከትራንስፖርት ገዳው ጋር ተያይዞ በርካታዎች መንገድ ላይ የቆሙበት ክልሉ ላይ አሽከርካሪዎች ከቦታቸው ወጥተው በመንገድ ላይ ያደሩበት ሁኔታ፣ ወደ ቤታቸው ያልተመለሱበት ሁኔታ ያለው እና ምርጫው በዚህ መልኩ ነበር አማራ ክልል ላይ ያለፈው።
1: እንዴው የተቋረጠባቸውም አካባቢዎች ነበሩ በጸጥታ ምክንያትና ምርጫ ቦርድም ያነሳቸው እንዴው እዛ ላይ ሲነበር ይታና መልከታ ምን ነበር
4: እንግዲህ ምርጫ ቦርድ ካነሳቸው ቦታዎች መካከል የኩታበር ወረዳ ነው ዋናው ተቋረጠ ተብሎ ተጠቅሶ የነበረው ለኔም ቅርብ ስለነበረ ወረዳው ለደሴ ከተማ ቅርብ ስለነበረ ያካባቢውን ምንም እንኳን ባይች ያካባቢውን ምን ሲያስተባባሪ ያናገራቸው ነበርና እሳቸው ምንድን ነው ያሉት 30 ደቂቃ 40 ደቂቃ አካባቢ የተወሰነ ተኩስ ነበር በዛ ምክንያት ምርጫ ተቋርጦ ነበር እንደገና ግን ከዛ በኋላ መቀጠል ይችላል የሚል ምላሽ ነው የሰጡኝ ያው ቦታው ላይ ሄጄ ግን ይሄን ነገር መመልከት አልቻልኩም እኔ ትንሽ ራቅ ያለ ቦታውን ቅርብም ቢሆን ትንሽ አስቸጋሪ ቦታ ስለሆነ ወደዛ መሄድ አልቻልኩም ሌላም መልኩ ደግሞ የተፎካካሪ ፓርቲዎች ተወካዮች እንደዚህ ሁኔታ ጋር ደውደው ሐሳባቸውን እየሰጡኝ ነበር እንደው ግድ ያለ ቦታ አስቸጋሪ ሁኔታ ላይ ነው ያለነው ምርጫ መካሄድ የሚችልበት ሁኔታ አይደለም የሚል ሐሳባቸውን ሰጥተው ነበር ግን መጨረሻ ላይ ደግሞ ምርጫው ሙሉ በሙሉ ሙሉ ቀን እንደተካሄደ ያረጋገጡበት ሁኔታ ነው ያለው እዛ አካባቢና የነበረው ሁኔታ ይሄ ነው
1: እሺ ሹአንግዛው እንግዲህ ታዋሳ አካባቢ ነበርና የምርጫውን ዋዜማም የለት ሁለትም ስትዘግብ የነበረውና ያንተስ እዛ አካባቢ የነበረው መልከታ ምን ይመስላል?
5: መልካም አመሰግናለሁ ጻይ ሁላችሁንም ባልደረቦችን ሰላም ብያለሁ በእያላችሁበት እንግዲህ ሰባተኛው ጠቅላላ ምርጫን በተመለከተ ከቅድመ ምርጫ ቅስቀሳ ጀምሮ ያለው ሂደት ለማየት ሞክሬያለሁ በተለይ በሲዳማ በደቡብ ኢትዮጵያ ህዝቦችና በማከላይ ኢትዮጵያ ክልሎች በሶስቱ ክልሎች የነበረው የቅድመ ምርጫ አንቅስቃሴ ጥሩ የሚባል አይነት ነው በነይታ ማለት ነው አዋሳን ጨምሮ ወላይታ ሶዶ በአርባ ምንጭ ሆሳናም በበሳሰሉ ከተሞች ገዥውም ሆነ ተፎካካሪ ፓርቲዎች የጎዳና ላይ ቅስቀሳዎችን አድርገዋል ግን ደግሞ በዚያው ልክ እንቅፋቶች አጋጥመውናል ብለው ያነሱ ፓርቲዎችም ነበሩ ላብነት ያህል የዚህ ጎጎት ለጉራጌና አንድነት ፍትህ ፓርቲ ምንድነው ያለው ቀንቀን እኛ የእጩዎቻችንን ፖስተርን ለጥፋለን ማታ ደግሞ በዘመቻ ተገንጥለው ተነስተው ያድራሉ የሚል አቤቱታ አንስቶ የነበረበት ሁኔታ ነው ያለው ከቅድመ ምርጫ ቅስቀሳ ጋር ተያይዞ ፓርቲው እንግዲህ ይሄን መግለጫ አውጥቶበታል እንዲሁም ለብሔራዊ ምርጫ ቦርድ ቅሬታውንም በደብዳቤ አስገብቷል እንግዲህ እነኚህን ከመሳሰሉ ቅሬታዎች በስተቀር በሶስቱም ክልሎች ጥሩ ሊባል የሚችል የቅስቀሳ ሂደት ነው የነበረው ማለት ይቻላል ከዚህ በተረፈ በብሔራዊና በክልል የመገናኛ ብዙሃን ድርጅቶች አማካኝነት የተዘጋጁ የክርክር መድረኮች ነበሩ ሁላችንም እንደምናውቀው እነሱም ቢሆኑ በተለይ ተፎካካሪ ፓርቲዎች አማራጭ ሀሳቦቻቸውን ወደ ህዝቡ ለማድረስ ምቹ ድል የፈጠረበት ሁኔታ ተደርጎ ሊወሰድ ይችላል እና የቅድመ ምርጫው እንቅስቃሴ በነይታ ጥሩ ሂደት ነበረው ምክንያቱም በጎዳና ላይ ቀስቀሰዋል በመገናኛ ብዙሃንም ተከራክረዋል ሀሳቦቻቸውን የመሸጥ ድል አግኝተዋል ማለት ይቻላል የድምጽ መስጫ ቀንን በተመለከተ ግን በሶስቱም ክልሎች ያን ያህል ያጋጠመ የጎላ ችግር የለም በአብዛኞቹ አካባቢዎች መራጮች ድምጻቸውን ሰጥተው በጊዜ ወደ ቤት የተመለሱበት ሁኔታ ነው ያለው እንዳየሁት ነገር ግን በአንዳንድ አካባቢዎች መራጮች ዘግይተው በተለይ ወደ ገጠር አካባቢ ዘግይተው ወደ ምርጫ ጣቢያ በመሄዳቸው ረጃጅም ሰልፎች ታይተው ነበር ነገር ግን ቦርዱ ተጨማሪ የድምጽ መስጫ ሰዓት አራዝሞ ነበር ወዲያውኑ እንደምታቁት ቀሪዎቹም ድምጻቸውን እንዲሰጡ ሆኗል ማለት ነውና በአጠቃላይ ጥሩ የሚባል አይነት ነው ከባለፈው የስድስተኛው ምርጫ ጋር ሲነጻጸርም በመራጭ ቁጥር ጥሩ የተሻለ ሂደት ነበረው ማለት ይችላል በነይታ
1: እንግዲህ ያው ሰዓታችን አጭርም ስለሆነ ወደ ድረ ምርጫው መጥተን ውይይታችን እንድንቋጨው ነጋሽ ወደ አንተ ልምጣና እንግዲህ የምርጫውን ዋዜማና ዕለት አይተናል ምን ይመስል እንደነበር ድባቡ ከምርጫው ማግስት እንግዲህ ውጤትም እየተለጠፈ ነው የተለያዩ ድርጅቶችም የተለያዩ አካላትም በምርጫው ላይ መግለጫ አውጥተዋል አንዳንዶቹ ሰላማዊ ብለው አንዳንዶቹ ደግሞ ምርጫውን ውጤትም ብናገኝ ፓርላማ አንገባም የሚሉ እንደ ትብብር ለኢትዮጵያ አንድነት የሚባለው ምርጫውን እንደውም የጨረባ የሚልም ነገር ሁሉም ተብለዋልና እንግዲህ ነቀፋም ድጋፍም አለው እንደው አጠቃላይ የነበረው እንከን ምን ይመስል ነበር ከሱ ጋር አያይዘህም እንደው የትግራይ ክልል ላለፉት 10 አመታት ማልተካሄደበትም እስቲ እሱን አያይዘህ ድረ ምርጫውንና አጠቃላይ ሂደቱን
2: አጠቃላይ ሂደቱ የ2021 ምርጫ ትግራይ ውስጥ ጦርነት እየተደረገ የተካሄደ ምርጫ ነበረ የአሁኑ ምርጫ ግን ኦሮሚያም የተወሰኑ አካባቢዎች አማራም እንዲሁ የተወሰኑ አካባቢዎች ግጭቶችና ጦርነቶች ማስጠንቀቂያዎች ጭምር ግድያዎች ጭምር እየሰማን የተደረገ ምርጫ ነው። ድምጽ ከመሰጠቱ ሁለት ቀን ወይም አንድ ቀን ቀደም ብሎ ከመታራና ዊልንጭት መካከል ዳት ሚንስ ከአዲስ አበባ 200 ምናም ኪሎ ሜትር ወደ ምስራቅ ርቀት ላይ ሰዎች መኪና ታግቶ ወይም ቆሞ ሰዎች ገለዋል በታጣቂዎች። ይሄ በቅርብ የራሴ ሰዎች የነገሩኝ ነው፣ ቤተሰቦች የነገሩኝ ነው። እንደዚሁ ጓሃጫን የሚባለው በሌላኛው አቅጣጫ እንዲሁ ሰዎች ተገለዋል። አርሲ ውስጥም ሰዎች መገደላቸው እየተዘገበ ነው። ስለዚህ ይሄ ምርጫ 2021 ከነበረው ጋር ስናደረው ፍጹም የጸጥታ ስጋት ያጠላበት ምርጫ ነበረ። የጸጥታ ስጋት ብቻ ሳይሆን ጸጥታው ራሱ የታወከ ነበረ በብዙ አካባቢዎች። ትግራይ በፖለቲካ ውዝግብ ምክንያት 38ቱም የምርጫ ክልሎች ምርጫ ድምጽ አልተሰጠም፣ ምርጫ አልተደረገም። አማራ ክልል ቢያንስ ምርጫ ቦርድ በይፋ እንዳስታወቀው በ8 የምርጫ ክልሎች ድምጽ አልተሰጠም። ስለዚህ 46 የምክር ቤት እንደራሴዎች ቢያንስ በሚቀጥለው የፌደራል ምክር ቤት ውስጥ አይወከሉም፣ የሉም ማለት ነው። ትግራይ 100%፣ አማራ ደግሞ ቢያንስ 8ቱ። ከዛ ውጪ የነበሩ የፖለቲካ ተፎካካሪ ወይም አዲስ አበባ ተፎካካሪ ነው ስለሚባል ነው፣ እኔ ተቃዋሚ ነው ትክክለኛ ስማቸው ብዬ ነው የማስበው። የተቃዋሚ ፓርቲዎች በአጠቃላይ 42 ፓርቲዎች ናቸው ነው የተባሉ። ብዙ የተቃዋሚ ናቸው የሚባሉ ፓርቲዎች አሉ። ነገር ግን ተቃዋሚ ፓርቲዎች በሁለት መንገድ የሚታዩ ነው። አንደኛው ተቃዋሚ አማራጭ ፖሊሲ አለኝ ብሎ ገዥውን ፓርቲ ለመፎካከር የሚቀርብ አይነት ተቃዋሚ ነው፣ ትራዲሽናሊ እኛ የምናውቀው። ሌላኛው ተቃዋሚ ፓርቲ ደግሞ በአንድ በኩል የመንግስት የሚኒስትሮች ምክር ቤት ውስጥ ተሳታፊ ነው፣ የመንግስትን ፖሊሲ ወይም የገዥውን ፓርቲ ፖሊሲ ያስፈጽማል። ምናልባት አሁን ሸዋን ግዛው እንደገለጸው ደግሞ ማታ ማታ ደግሞ ተቃዋሚ ሊሆን ይችላል፣ ወይም ተቃዋሚ ፓርቲ የሚል ደግሞ ኦፊስ ጽህፈት ቤት አለው። እና 41-42 ስንል እነዚህን ሁሉ የሚጨምር ነው። ሌሎቹ ፓርቲዎች ደግሞ የተሳተፉት በዚህ ምርጫ ካልተሳተፉ ለሁለተኛ ጊዜ አልተሳተፉም ስለሚባል በምርጫ ቦርድ ደንብ መሰረት ፍቃዳቸው የፖለቲካ ፓርቲነት ፍቃዳቸው ስለሚወሰድባቸው ነው። እንደ ኦሮሞ ፌዴራል ኮንግረስ ለምሳሌ በጣም በኦሮሚያ ክልል ከፍተኛ ተጽዕኖ የነበረው የፖለቲካ ፓርቲ ነው። በ97 የምርጫ ጊዜ በተለይ ጎልቶ የታየ ነው። ኦሮሞ ሊብሬሽን የኦሮሞ ነጻነት ግንባርም በዚሁ ሂሳብ ነው የገባው። ኦሮሞ ፌዴራል ኮንግረስ ጋር ሲተያይ የኦሮሞ ነጻነት ግንባር ወደ 128 እጩዎችን ስላቀረበ በብዙ አካባቢዎች ተፎካክሯል። የእነሱን ሰዎች አነጋግሬ እንዲያውም የወደፊት አጀንዳችን ከገባን ፓርላማ የወደፊት አጀንዳችን የሚሆነው አንደኛው አጀንዳችን ጸጥታ፣ የሀገሪቱ ሰላምና ጸጥታ ነው የሚል ነገር አንስተዋል። ስለዚህ ምርጫው የተደረገው ሰላምና ጸጥታ፣ ሰላምና መረጋጋት በጣም በደፈረሰበት ሰዓት ነው። በአብዛኛው የኢትዮጵያ ክልል አዲስ አበባ ላለ ሰውና አዲስ አበባ ውስጥ ይሄ ነገር ላይሰማ ይችላል። ግን ላይሰማ ማለት ጫናው ፔይኑ ህመሙ ላይደርስበት ይችላል። ነገር ግን ኢትዮጵያ በሰላማዊ ሁኔታ ውስጥ ሆና ነው ይህን ምርጫ ያደረገችው ማለት ትንሽ ይከብዳል። ታዛቢዎችም ይሄንን አሳስበዋል። ችግሮችን ማለት የሴኩሪቲ የጸጥታ ችግርን ለማስወገድ ተቃዋሚ ይሁኑ ጫካ የገቡ ይሁኑ የፖለቲካ አጀንዳ አለን የሚሉ እንዲወያዩ ከገዢው መደብም እንዲነጋገር እንዲደራደር አድርገዋል። ስለዚህ የዘንድሮ ምርጫ ከፍተኛ የሆነ የጸጥታ ስጋትና ጫና ያለበት ነበረ። በዚች ኮንቴክስት ነው ምርጫውን ሰላማዊ ነው ወይም ደግሞ ሰዎች በረጃጅም ሰልፍ ተሰልፈዋል ምናምን የምንለው በዚህ ኮንቴክስት ነው። እና ይህንን መረዳት ይህንን ማወቅ ያለብን ይመስለኛል።
1: የታዛቢ ነገር አንስተ ስለነበረ በዚያው እንድትገልጸው ብዬ ነው። እንግዲህ በዘንድሮ ምርጫ ብዙም ዓለም አቀፍ ታዛቢዎች አልመጡም። የአውሮፓ ህብረት ሁልጊዜ እንደሚታዘብ ነበረ፣ በዘንድሮ ምርጫ አልመጣም። የአፍሪካ ህብረትና ኢጋድ ብቻ ናቸው የነበሩትና እንደው እሱ ያጎደለው ነገር አለ ብለህ ታስባለህ? እሱም አንድ የተለየ ነገር ስለሆነ
2: ብዙ ነገር አጉድሏል። ብዙ ነገር ማለት አንድ ታዛቢና የዕለቱን ብቻ የሚያይ ተብሎ ደግሞ በሁለት ይከፈላል። ታዛቢ የምርጫውን ሂደት ቮቲንግ ዴይ ታዛቢና የድምፅ መስጫ ቀን ታዛቢና የምርጫ ታዛቢ ተብሎ ይከፋፈላል። ለማንኛውም የኢጋድ እዛ ያሉ ባለስልጣኖችን በግል ከማይክራፎን ውጭ የማነጋገር እድል አጋጣሚ ነበር። ያሰማራቸው 26 ታዛቢዎች የዛ አይነት ናቸው። ድምፅ መስጫውን ቀን ብቻ እንዲከታተሉ እንጂ ከዛ በፊት ያለውን ብዙ አይከታተሉም ነበር። የአፍሪካ ህብረት ከዚህ ትንሽ ሰፋ አርጎ ከዛ በፊት ከድምጽ መስጫው ቀን በፊት የነበሩትን ምናልባት እንደኛ በጥሞና ጊዜ ነው የጀመረው መሰለኝ። አፍሪካ ህብረትም ያንን ታዝበዋል ማለት የአውሮፓ ህብረት ወይም የዩናይትድ ስቴትስ ወይም የሌላ ሀገር ታዛቢ ቢኖር ወይም ባይኖር ምርጫውን የበለጠ ዲሞክራቲክ ያደርገዋል፣ የበለጠ ደግሞ አንዲሞክራቲክ ያደርገዋል የሚል መከራከሪያ የለኝም። ቢኖሩ ግን እኛ ከምናቀና ከምንሰማቸው ካየናቸው የበለጠ ብዙ ነገሮችን ሊያሳውቁን ሊያስረዱን ለኢትዮጵያ ህዝብ ሊነግሩት ይችሉ ነበር። የታዩ የጎሉ አይደሉም እንጂ ስተቶች ብዙ አሉ። አዲስ አበባ ውስጥ ጭምር መኖራቸውን የኢትዮጵያ እነዚህ የህብረት ለምርጫ የሚባለው የኢትዮጵያ ሲቪል ማህበራት ድርጅቶች ህብረት ለምርጫ በአሳውቀዋል። ስለዚህ እንደ አውሮፓ ህብረት አይነት ደግሞ ለረጅም ጊዜ የምርጫን ሂደት በመከታተል ልምድ ያላቸው ከኢትዮጵያ ጋር ጥብቅ ቁርኝት ያላቸው ከፍተኛ የበጀት ድጋፍ ሳይቀር የሚያደርጉ ሀገራት ስብስብ ነው ህብረቱ። አሁንም ለምርጫ ቦርድ ከተሰጠው ገንዘብ ውስጥ ብዙውን የሰጡት የህብረቱ አባል ሀገራት ናቸው፣ እንደነ ስፔን አይነት፣ እንደነ አየርላንድ አይነት። ስለዚህ ህብረቱ ታዛቢዎች ቡድን ቢልክ የበለጠ መረጃና በእነሱ ደግሞ በምርጫ ህግና ደንብ መሰረት መነሳት ያለበትን ፋክቶች ወይም እውነቶች ለህዝቡ ያሳውቅ ነበር የሚል እምነት ነበረኝ። ይሄ አልሆነም። የዛ አዲስ አበባ ተቀማጭነታቸው አዲስ አበባ የሆነ ዲፕሎማቶች አይተናል ብለው የጻፉትን አጭር መግለጫ አይቼዋለሁ። ምርጫ ቦርድ ምርጫውን በማስተናገዱ እናመሰግናለን የሚል ነው። ከዛ ውጪ እነሱም ደግሞ የምርጫ ቦርድ ኃላፊዎች ያሉት ታዛቢዎች ሳይሆኑ እንግዶች ተብለው ነው እዛ የቀረቡት። ስለዚህ እንደ ታዛቢ ምናልባት ከፊት ለፊት ከሚታየው ውጭ ያሉ ነገሮችን ጠይቀው አነጋግረው እዛ አንድ ምርጫ ጣቢያ ወይም ክልል ጋር ቁጭ ብለው ለረጅም ጊዜ ያዩትን አይደለም ሪፖርት የሚያደርጉት፣ እንዲሁ እግረ መንገድ የዞሩት ነገር ነው። ስለዚህ የታዛቢዎች መኖር አለመኖር ምርጫውን የበለጠ ዲሞክራቲክ አያደርገውም፣ ያነሰም አያደርገውም። ነገር ግን የበለጠ መረጃ እናገኛለን። ዲሞክራቲክ ወይ አንዲሞክራቲክ፣ ፌር ነው ወይም ፌር አይደለም ለማለት የበለጠ መረጃ ይሰጠን ነበር። ያልሆነም ጸጥታዎች በምርጫው ዕለት ወደ 140 ገደማ የምርጫ ድምፅ መስጫ ጣቢያዎች መታወካቸውን ሰምተናል። በአብዛኛው አማራ ክልል፣ በተረፈ ደግሞ ኦሮሚያ ክልል እንደ አርሲ አካባቢ ከዛ በፊትም በኋላም ግድያዎችም ነበሩ። እነዚህ ችግሮች ያሉበት ምርጫ ነው የዘንድሮው ምርጫ። በማግስቱ ብዙ ድምፅ መስጫ ጣቢያዎችን ለማየት ሞክሬ ነበር። ሞኝ ሆኜ በጠዋት ሄድኩኝ። በጠዋት ሲሄድ ሰዎቹ ገና ግማሹ እንቅልፍ ላይ ሆኖ እዛው ድምፅ መስጫ ጣቢያው፣ የተነሱት ደግሞ ካርቶን እያገላበጡ ድምፅ ለመቁጠር ሲንደፋደፉ ነው ያየሁት። አርፍደን ሄድን። አሁንም ድምፅ እየቆጠሩ ነው። ማታ ከምሽቱ 11 ሰዓት ተኩል ላይ ሲሄድ ቁጥረው ያልጨረሱ ጣቢያዎች ነበሩ፣ ወይም ውጤት ያለጠፉ ጣቢያዎች ነበሩ። ስለዚህ ረጅም ጊዜ ነው የወሰደው አዲስ አበባ ውስጥ የድምፅ ቆጠራው።
1: ኢሳያስ፣ የምርጫ ማግስት ድህረ ምርጫ እንግዲህ ውጤትን በየአካባቢው እየተለጠፈ ነው እና ከዛ በኋላ ያለው ስሜት ምን ይመስላል?
4: ድህረ ምርጫውን ስንመለከት ቀደም ሲል እንደገለጽኩት ከምርጫው ጊዜ ጋር ተያይዞ ከምርጫውን በፊት በነበሩት ጊዜያቶች ማህበረሰቡ ትንሽ የመጨናነቅ ምርጫው እስኪያልፍ ድረስ ትንሽ አለመረጋጋት፣ የጸጥታ ኃይሎች በስፋት ሲንቀሳቀሱ ስለነበር ትንሽ አለመረጋጋት ነበር። በተለይ በምርጫ ሁለት ደግሞ ፍጹም የሆነ የእንቅስቃሴ ገደብ ስለነበር መኪናዎች ስለማይንቀሳቀሱ ሰዎች እንደፈለጉ ይንቀሳቀሳሉ፣ መኪናዎች ስለማይንቀሳቀሱ ትንሽ መጨናነቅ ነበር እና ልክ የምርጫው ካለቀ በኋላ በማግስቱ ግን ሁሉም ሰው ወደ ዘወትራዊ ስራው ላይ ተመለሰው። በነበርኩበት ደሴ ከተማ ምንም አይነት ችግር አልነበረም። ሁሉም ሰው እንደፈለገ ነበር ሲንቀሳቀስ።
1: ከውጤቱ ጋር በተያያዘስ እንደ ውጤቱን እንግዲህ ጊዜያዊ ውጤት እየተለጠፈ ስለነበረ ከእሱ ጋር ተያይዞስ
4: ደሴ ከተማ ላይ የነበሩትን ምሽት እስከ 6 ሰዓት ጊዜ ድረስ ሁሉም ነገር ስለተጠናቀቀ እስከ 2 ሰዓት ጊዜ ባለው ሁሉም ማለት ይቻላል ውጤት ለጥፈው ነበር እና ውጤቱን ማህበረሰቡ በድል ነበረ። እንደተለያየነበው ብቻ በጣም ብዙ ሰዎች ተሰብስበው ውጤቱን ለማየት ጉድ ብሯቸው አልተመለከትኩም። ደሴ ከተማ ላይ ውስን ቦታዎች ላይ ነው ትንሽ ሰዎች ሰብሰብ ብለው ያለ እንጂ አንዳንዶች ቦታዎች ላይ አንድ ሰው አሊያም ደግሞ ጭራሽ የሚመለከታቸው ሰይነት ውጤት የማይመለከትበትም የምርጫ ጣቢያ ተመልክቻለሁ። ነገር ግን ውጤት በእለቱ ቋት ላይ ሁሉም ቦታ ተለጥፎ ነበር ደሴ ከተማ ላይ።
1: ሸዋን ግዛው፣
6: አቤት።
1: ድህረ ምርጫ ምን ይመስል ነበር የእናንተ የምርጫ አካባቢ? አንዳንድ የፖለቲካ ፓርቲዎች ከምርጫው በኋላ ቅሬታ ያቀረቡም አሉ። ለምሳሌ እንደ ቆጫ ዲሞክራሲያዊ ፓርቲ የሚባለው አንዳንዶችን በስራት ተጠቃጡ የሚል ነገር በዚህ ከምርጫው ጋር በተያያዘ አንዳንድ ዘገባዎችንም ሰርተህ ነበርና እንደው ከድረ ምርጫ ምንድን ነው የሚመስለው? እንከኖቹስ ምን ይመስላሉ?
5: አመሰግናለሁ። እንግዲህ በምርጫውና ድረ ምርጫ ባለው ሁኔታን በተመለከተ በእርግጥ ቅድም ነጋሽ እንደጠቀሰው በዚህ በኦሮሚያ እና በአማራ ክልል በንጽጽር እነኚህ ሶስት ክልሎች የተሻለ ሰላማዊ አካባቢ ተብለው ነው የሚታወቁት እና ያን ያህል የምርጫውን ሂደት ሊያውቁ የሚችሉ ምርጫ ጣቢያዎች የተዘጉበት የጎላ የጸጥታ ችግር ያጋጠመበት ሁኔታ የለም እነኚህ ሶስቱ ክልሎች ላይ። ግን ለየት ያለ ያጋጠመው ነገር ምንድን ነው? በዚህ በደቡብ ኢትዮጵያ ህዝቦች ክልል ቡርጂ ዞን ሲምቢቾ በተባለ የምርጫ ጣቢያ ውስጥ ነው። በዚህ የምርጫ ጣቢያ አንድ የምርጫ አስፈጻሚ ለመራጮች በተዘጋጀ የድምፅ መስጫ ቅጾች ላይ አስቀድሞ በሚደግፉ እጩ ተወዳዳሪ ላይ ምልክት አድርጎና አዘጋጅቶ እያለ የተያዘበት ሁኔታ ነው ያለው። ይህንንም ቦርዱ ራሱ እንደገለጸው ምርጫ ጣቢያው እንዲዘጋ ተደርጎ ድርጊቱን ፈጽሟል የተባለው የምርጫ አስፈጻሚ ለህግ መቅረቡን የተነገረው፣ ተከሳሹም በአስር ወር እስራት እንዲቀጣ በቡርጂ ወረዳ ፍርድ ቤት ውሳኔ ተላልፎበታል አሁን ላይ። ሌላው በተመሳሳይ ሁኔታ በዚህ በጌዲዮ ዞን ቡሌ ወረዳ ይሄ እንኳን መራጭ ነው በምርጫ ጣቢያ አቅራቢያ ለመምረጥ የመጡ ሰዎችን እሱ የሚፈልገውን እጩ እንዲመርጡ ቅስቀሳ አድርጓል ነው የተባለው። ይህን ቅስቀሳ አድርጓል የሚባለው እንግዲህ የድምፅ መስጫ ቀን እዛው የድምፅ መስጫ ጣቢያ አጠገብ ነው እና ይህን መራጭ እንደዚሁ ቡሌ ወረዳ ፍርድ ቤት ቀርቦ በስድስት ወር እስራት እንዲቀጣ የተወሰነበት ሁኔታ ነው ያለው። ከዚህ በተለየ ግን በደቡብ ኢትዮጵያ ህዝቦች ክልል ለምርጫ ፉክክር ከቀረቡት ፓርቲዎች አንዱ የሆነው ቅድም የጠቀሽው የቁጫ ህዝብ ዲሞክራሲያዊ ፓርቲ ጉዳይ ነው። ፓርቲው በሚወዳደርበት ቁጫ የምርጫ ክልል ላይ የምርጫ አስፈጻሚዎች መራጩ የፈለገውን ሳይሆን አስፈጻሚዎቹ የፈለጉትን እጩዎች እንዲመርጥ የማስገደድ እና ጫና የማድረግ ተግባር ተፈጽሟል የሚል ነው። እንግዲህ ፓርቲው ይህንን ቅሬታ በመግለጫው ጠቅሷል። ለቦርዱም ቅሬታውን ማስገባቱን ነው የገለጸው። ቦርዱም የፓርቲውን ቅሬታ መቀበሉን የቦርዱ ዋና ሰብሳቢ ሐሙስ ዕለት ይመስለኛል በሰጡት ጋዜጣዊ መግለጫ ላይ አረጋግጠዋል። ፓርቲው ያቀረበውን ቅሬታ በሕግ ክፍሉ በኩል የሚጣራበት ሁኔታ መኖሩን ነው የጠቀሱት ሰብሳቢዋ። ዞሮ ዞሮ ግን በአጠቃላይ እንግዲህ እነዚህን የመሳሰሉ ቅሬታዎች በስተቀር ቅድመ ምርጫውም ሆነ ከዚያ በኋላ በተከናወኑ ሂደቶች በአብዛኛው ጥሩ ሊባሉ የሚችል በጸጥታ ረገድም እንደ ሰሜኑ አካባቢ ያን ያህል የጎላ የጸጥታ ችግርም ሊነሳ የሚችል አልታየም እና ጥሩ በሚባል ሂደት ውስጥ ነው የተከናወነው። ከስድስተኛው ምርጫ ጋር ሲነጻጸርም በመራጮች ቁጥርም የተሻለ ተሳትፎ ነበረው። መልካም በጥሩ ሊወሰድ የሚችል ምርጫ ነበር ብዬ አስባለሁ። በአጠቃላይ በዚህ በደቡቡ አካባቢ ማለት ነው።
1: ታምራት ወደ መስመሩ ተመልሰሃል?
6: ተመልሻለሁ። ጻ
1: ማጠቃለያ ነው የቋጨን ስለሆነ ከምርጫው በኋላ የምርጫው ውጤት እንግዲህ በጊዜያዊነት እየተለጠፈም ስለሆነ ከምርጫው ውጤት በኋላ ያለው ድባብ ምን ይመስላል? እንግዲህ አንተ የነበርክበት የምርጫ ክልል ጠቅላይ ሚኒስትሩ የተወዳደሩበት ነው። እሳቸው ሙሉ ድምጽ ነው ያገኙት። እሳቸው ጋር የተወዳደሩ ተፎካካሪ ፓርቲዎች ምንም አይነት ድምጽ ሳያገኙ ቀሩ የሚል የሚያስገርም ነገርም ነበርና እንደው ይሄን አያይዘህ እዛ አካባቢ የነበረው ከምርጫ ውጤት በኋላ ያለው ድባብ ምን ይመስላል?
6: አመሰግናለሁ። ሳይ እንግዲህ ያው እኔ ከምርጫ ድምጽ ከተሰጠ በኋላ ከጅማ ዞን ባሻገር ወደ ደቡብ ምዕራብ ኢትዮጵያ ክልል ማለትም ለመጀመሪያ ጊዜ የሀገራዊ ምርጫ ወደ አስተናገደ ክልል ተጉዤ ነበር። እነዚህን ሁለቱን አካባቢዎች ተመልክቻለሁ። ቀደም ሲል አንቺ ያነሳሽልኝን የጠቅላይ ሚኒስትሩ ድምጽ የሰጡበትን ጣቢያና ያገኙትን ድምጽ በተመለከተ በነገራችን ላይ የአንድ ጣቢያ ውጤት ነው እኛ በእለቱ የዘገብነው ሀሮ እርሳቸው ድምጽ የሰጡበት ጣቢያ እና በሙሉ ድምጽ አሸነፉ የሚለው ነገር የአንድ ጣቢያ ውጤት አይገልጸውም። ምክንያቱም የበርካታ ጣቢያዎች ድምር ውጤት ነው የአንድ የምርጫ ክልልን ውጤት የሚገልጸው እና በዛ ምክንያት አንዳንድ ሰዎች የተሳሳተ ግንዛቤ የያዙ ይመስለኛል። ምክንያቱም በእለቱ ከአንዲት የምርጫ ጣቢያ የወጣችውን ውጤት ነበር የያዝነው። በዛች የምርጫ ጣቢያ እርሳቸው 1778 ድምጽ ያገኙበት፣ ሌላ ተፎካካሪያቸው 44 ድምጽ ያገኘበትና ሌላኛው ደግሞ ምንም ድምጽ ያላገኘበት ውጤት ነበረ። በብዙዎች ዘንድም መነጋገሪያ ነበር። እንዴት በዜሮ ወጣ? ለራሱስ ያ ተወዳዳሪ ለራሱ እንኳን ድምጽ አልፈጠም ወይ የሚል ሐሳቦችን ያስተናገደ እንደነበር እናስታውሳለን። ምናልባትም እንግዲህ ተወዳዳሪ በሌላ የምርጫ ጣቢያ ድምጽ ሰጥቶ ሊሆን ይችላል የሚለውን ግምት እንውሰድ የሚል ሐሳብ አለኝ። ከዛ በተረፈ ግን እንደሚታወቀው የጅማ ዞንን ጨምሮ የደቡብ ምዕራብ ኢትዮጵያ ክልል እንደ ሀገር አንጻራዊ ሰላም መረጋጋት ያለበት አካባቢ እንደሆነ መረዳት ይቻላል። ፍጹም ሰላማዊ ነበር የድምጽ አስተጣጡ ከማለዳው ጀምሮ እስከ አመሻሽ ድረስ በከተማም በገጠር አካባቢዎችም። በነገራችን ላይ በለቱ ብዙ ነው የተጓዝኩት፣ ብዙ አካባቢዎችን ለማዳረስ ሞክሬ ያለው ከዋዜማው ጀምሮ ማለት ነው። ኢቭን ገጠር አካባቢዎች ራቅ ብዬ የማየት እድል ሁሉ ነበረኝና ተመሳሳይነት ያለው ሂደት እንደነበረ ማስተዋል ችያለው። ወደ ደቡብ ምዕራብ ኢትዮጵያ ክልል ቦንጋ ከተማም ሳቀና ያስተዋልኩት ይህንኑ ነው። ነገር ግን አንድ የገጠመኝ ነገር ምንድን ነው? የጅማ ዞን የምርጫ አስተባባሪ እንዲሁም የደቡብ ምዕራብ ኢትዮጵያ ክልል የምርጫ አስተባባሪዎች መረጃ ለመስጠት ፈቃደኞች አይደሉም፣ ወይም ደግሞ ሆን ብለው አልተገኙም። የጅማ ዞን የምርጫ አስተባባሪው ፍጹም ቅን አልነበሩም፣ ፈቃደኛ አልነበሩም። መረጃ ዴታ፣ ይሄ ምን ያህል ሰው ድምፅ ሰጠ፣ ምን ያህል ጣቢያዎች ነበሯችሁ በዞን ደረጃ ያሉት፣ ሀገራዊ ዴታው አለን፣ ነገር ግን አካባቢያዊ ይሄ በዞን ደረጃ ያሉትን መረጃ ሊፈጥበት በሚገባ ጉዳይ እንኳን መረጃ የመስጠት ፈቃደኝነት አልነበራቸውም። ወደ ደቡብ ምዕራብ ኢትዮጵያ ክልል ወደ ምርጫ ቦርዱ ጽህፈት ቤት ባመራው ጊዜም በዛን ጊዜ እንኳን ቢሮ ዝግ ነበር። አስተባባሪው ስልካቸውን ዳይቨርት አድርገውታል፣ ወይም ደግሞ ስልክ የማንሳት ፍላጎት አልነበራቸውም። በቴክስት የሚደርሳቸው መልእክት እንኳን ሊመልሱ ፈቃደኛ አልሆኑም። ከዚህ ባሻገር የተለያዩ ፖለቲካ ፓርቲዎችን በተመሳሳይ በተለይ ደቡብ ምዕራብ ኢትዮጵያ ክልል ውስጥ ያሉትን የተቃዋሚ ፖለቲካ ፓርቲ አመራሮችና በፓርቲዎች ውስጥ የአመራርነት ሚና የነበራቸውን ሰዎች አግኝቼ ለማነጋገር ሙከራ አድርጌያለሁ። አንድ ሁለቱን አግኝቻቸዋለሁ። ፍጹም ሀሳብ የመስጠት ፍላጎት እንደሌላቸው ነው የነገሩኝ። ምክንያታቸውንም ጭምር ሊነግሩኝ ፈቃደኛ አልሆኑም። እንዲሁ ነው ዝግ ያደረግኩት። ስለዚህ ይህንን እነሱም ፈቃደኛ እንዳይሆኑ ያደረጋቸው የሆነ ነገር አለ የሚል እንደ ጋዜጠኛ አንድ ላምት ይዤ ለመመለስ ተገድጃለሁ። ከዚህ በተረፈ ጅማ አካባቢ በነበረው ሂደት እንደነገርኩሽ ህዝቡ በነቂስ ወጥቶ መርጧል። በዚህም ይሁን በዚያ ህዝቡ በምርጫው ላይ ተሳትፏል። እኔ እንዳውም ምንድን ነው የሆነው ጅማና አካባቢው የጠቅላይ ሚኒስትሩ ጠንካራ ድጋፍ ካላቸው አካባቢዎች አንዱና ዋነኛው እንደሆነ ይታወቃል። በዚህ ሁኔታ ውስጥ ሁሉ ሆኖ ስጋቶች ነበሩ። በምርጫው ሂደት የሰዎችን ተሳትፎ ቤት ለቤት ጭምር ሰዎችን የማነሳሳት ስራ ይሰራ እንደነበረ ከተለያዩ ሰዎች መረዳት ችያለሁ። እና እነዚህ ነገሮች ተደማምረው ምንም እንኳን ሰላማዊ ቢሆን፣ ምንም እንኳን በተለየ ሁኔታ የተፈጠረ ነገር ባይኖር እንኳን ህዝቡ ጋር የተረዳሁት ነገር ምንድን ነው? ይህ የምርጫ ቀን ቶሎ ድምፅ ተሰጥቶ እንዲያልፍ ፍጹም ፍላጎት እንደነበረው ተረድቻለሁ። አሁን ማን ያሸንፍ ማን አይደለም፣ ቶሎ ድምፅ ተሰጥቶ ምርጫው ተከናውኖ እንዲያልፍ በህዝቡ ዘንድ ከፍተኛ ፍላጎት እንደነበረ ተረድቻለሁ። ይሄ ቅድም እንዳነሳሁት የተፈጠረው ኢኮኖሚያዊ ጫና፣ የመጓጓዣ እጥረት እና መሰል ጉዳዮች ያሳደሩበትን ተጽዕኖ ቶሎ ለመሻገር ፍጹም ፍላጎት እንደነበረው ነው የተረዳሁት። ከዛ ባሻገር ግን ከዚህ ከድምፅ አሰጣጥ ከድምፅ ቆጠራና ከውጤት ጋር በተያያዘ በተለየ ከዚህ አካባቢ የወጣ ተቃውሞም ሆነ ከዚህ ጋር ተያይዘው በምርጫ ቦርድ በኩል የተሰጠ ምላሽ እንደሌለ ነው ለመረዳት የቻልኩት። ሳይ
1: ነጋሽ፣ የመጨረሻ አንድ ጥያቄ ለአንተ ላንሳ ትንሽ ደቂቃዎች ስላሉኝ። እንግዲህ በፊት ከነበረው ሲነጻጸር ወይም ከዚህ በፊት ከነበሩ ምርጫዎች ጋር ሲነጻጸር የዘንድሮ ምርጫ ብዙ ተፎካካሪ ፓርቲዎች ሞቅ ባለ ሁኔታ ቅስቀሳ ያላደረጉበት እንዲሁም መንግስት ለመመስረት የሚያስችል ድምፅ ሊያገኙ የሚችሉት የብልጽግና ፓርቲና የኢዜማ ወይም የኢትዮጵያ ዜጎች ለማህበራዊ ፍትህ የሚባለው በርከት ያለ እጩዎችን ያቀረቡም እነሱ ናቸውና እንዲያው ከዛ አንጻር እና የመገናኛ ብዙሃን የጋዜጠኞችን ተሳትፎ በተመለከተ ምልከታን አጠር አድርገህ እንደ መቋጫ ብታስቀምጥልኝ።
2: በነገራችን ላይ እዚህ ጋር ቅድም ያልጠቀስ ነው የኢትዮጵያ ሶሻል ዲሞክራቲክ ፓርቲ የሚባለው ፓርቲም ማለት በሀገር አቀፍ ደረጃ የሚወዳደር ፓርቲም መጨረሻ ሰዓት ላይ ከምርጫው ወጥቷል። ለዛ የፓርቲው መሪዎች የሚሰጡት ምክንያት አለ። የምርጫ ቦርድ ምክንያትን ለማግኘት ሞክረን አልተሳካልንም። የፍርድ ቤት ውዝግብም ነበረበት። ነገር ግን ይህ ፓርቲ በ1997 ምርጫ ከነበሩ ሁለት ጠንካራ ተቃዋሚ ቅንጅቶች የተቃዋሚ ፓርቲዎች ቅንጅቶች አንደኛው ውስጥ የነበረ ጠንካራ ፓርቲ ነበረ። ስሙ ሌላ ሊሆን ይችላል። ስለዚህ ይሄ ፓርቲ ቀደም ለፍቃድ ላለ መነጠቅ ሲሉ ከተወዳደሩት ጋር ሲታከል ተጽዕኖ ሊያሳርፉ የሚችሉ የፖለቲካ ወይም ትራዲሽናል እስከዛሬ በነበረው የኢትዮጵያ ፖለቲካ ውስጥ ከፍተኛ ሚና ሲጫወቱ የነበረ ተቃዋሚ የፖለቲካ ፓርቲዎች የመሳተፋቸው ድል እየጠበበ መንጣቱን ያመለክታል። ከዛ ውጪ በነገራችን ላይ የውጭ ጋዜጠኞች ቁጥርም በጣም ውስን ነበር። በእኛ በኩል በተለይ የመገናኛ ብዙሃን ባለስልጣንን ማመስገን ነበረብን። እኔና ታምራት ምናልባት ይህንን የምርጫ ሂደት የመዘገብ እድላችን ላይሳካ ይችል ነበረ። የመገናኛ ብዙሃን ባለስልጣን የተወሰኑ ባለስልጣናት ኢንተርቬንሽን ወይም ጣልቃ ገብነትና ድጋፍ ባይኖር ኖሮ ልንመለስ የምንችል ነበረ። በእኛ በኩል በነፃነት ነው የዘገብነው። እኔ እንዲያውም አዲስ አበባ አሁን ታምራት አጋጠመኝ ያለው አይነት ሰዎቹ ራሳቸው የሉ ላላገኛቸው ይችላለሁ እንጂ የጠየኳቸው ሁሉ ቢያንስ የማይቀረጽ በድምፅ የማይወሰድ መረጃ ይሰጡኝ ነበር። አንዳንዶቹ ከኛ ጋር ፎቶ ሁሉ ሲነሱ ነበረ፣ የምርጫ አስፈጻሚዎች፣ የምርጫ ጣቢያና የወረዳ ኃላፊዎች። ስለዚህ አዲስ አበባ ውስጥ እኔ በተዘዋወርኩባቸው የምርጫ ጣቢያና ክልሎች ከምርጫ አስፈጻሚዎች አትጥቀሰው እያሉ እንደዚህ የሚናገሩ ሊኖር ይችላል። ግን እንደ ታምራት ያጋጠመው አይነት ነገር አላጋጠመኝም። ከዛ ውጪ የውጪ መገናኛ ብዙሃን ብዙም አልነበረው። የተለያዩ የጋዜጣዊ መግለጫዎችን ተከታትያለሁ። 1, 3, 4, 5 የሚሆኑ ጋዜጣዊ መግለጫዎችን ተከታትያለሁ። ብዙ የሉም፣ በጣም ትንሽ ናቸው። 2021 ላይ ብዙ ነበሩ። ምናልባት ያኔ የነበረው የትግራይ ጦርነትም እሱን ለመዘገብ ማስበው ተዘጋጅተው ሊሆን ይችላል። በአሁኑ ጊዜ ግን ብዙ የሉም። አልፈለጉትም ሊሆን ይችላል፣ ወይም ፍቃድ አጥተው ሊሆን ይችላል፣ አናውቅ። ግን በፊት የምናውቀው አይነት የለም። ዓለም አቀፍ መገናኛ ዘዴዎችም በፊት በሚዘግቡት ዘግበዋል። አሁን የሲኤንኤን የቢቢሲን አይቻለሁ፣ አልጀዚራም አይቻለሁ፣ ቴሌቪዥን ጣቢያዎች። ነገር ግን በፊት ይዘግቡ በነበረበት ደረጃ ስለ ምርጫው ብዙ አላሉም። ምናልባት በዓለም አቀፍ ደረጃ ያለው ይሄም የኢራን እስራኤልና አሜሪካ ጦርነት፣ የሊባኖስ መውደም፣ የሩሲያና የዩክሬን ይሄ ይዟቸውም ሊሆን ይችላል ያልዘገቡት ወይም ሰው ያላኩት። ግን በኢትዮጵያ ደረጃ ብዙ ትኩረት ሰጥተው አልዘገቡትም። ከዚህ ውጭ የጎላ ተጽዕኖ ወይም ጋዜጠኞች እንዳይዘግቡ ተከለከሉ የሚል በፊትም የተከለከሉ ምርጫው ከመደረጉ በፊት የተከለከሉ ጋዜጠኞች አሁንም እንዳይሰሩ መከልከላቸውን ሰምቻለሁኝ፣ አንብቤያለሁ። በአካል ግን ያጋጠመኝ የለም።
1: በጣም አመሰግናለሁ ባልደረቦቼ፣ ጋዜጠኛ ነጋሽ መሐመድ፣ ጋዜጠኛ ሸዋንግዛ ወጋየሁ፣ ጋዜጠኛ ታምራት ዲንሳ፣ ጋዜጠኛ ኢሳያስ ገለው ለነበረን ውይይት ከልብ አመሰግናለሁ።
2: እኔም አመሰግናለሁ ለተሰጠን እድል።
1: አመሰግናለሁ። እሺ፣ መልካም ምሽት።
2: መልካም ጊዜ ላንቺ።
0: ከምሽቱ 1:56 ሌል ነው ኢትዮጵያ ላይ የምትከታተሉት ዶይቼ ቬለ ዲደብሊው ነው። አርስተ ዜናውን ነው። የማዕከላዊ አፍሪካ ሪፐብሊክ መንግስት ከአሜሪካ የሚጠረዙ ስደተኞችን ተቀብሎ ለማስተናገድ መስማማቱን ከሀገሪቱ የወጡ ዲፕሎማሲያዊ ምንጮች አረጋገጡ። የእስራኤል ጦር ዛሬ በሊባኖስ ዋና ከተማ ቤይሩት ደቡባዊ ክፍል የሄዝቦላ መሰረተ ልማት ላይ ጥቃት መሰንዘሩን አስታወቀ። ይህ በእንዲህ እንዳለ ዛሬ በሰሜን ምስራቅ ቴላፊፍ በተፈጸመ የተኩስ ጥቃት ቢያንስ አንድ ሰው ሲሞት 5 ሰዎች ቆስለዋል ተብሏል። ዩናይትድ ስቴትስና እስራኤል በኢራን ላይ የከፈቱት ጦርነት ዛሬ 100 ቀናትን ደፍኗል። አሜሪካና ኢራን የተኩስ አቁም ስምምነት አድርገው በፓኪስታን አደራዳሪነት የሰላም ድርድሮች ቢካሄዱም እስካሁን ውጤታማ አልሆኑም። ዩናይትድ ስቴትስ በተለያዩ ባንኮች ታግዶ የሚገኘውን የኢራን ሀብት በኢራን የሚሳኤልና ድሮን ጥቃት ለደረሰባቸው የባህረ ሰላጤ ሀገራት እንዲውል ማቀዷን አስታወቀች። የኢራን ጦርነትን ተከትሎ የሆርሙዝ የባህር ሰርጥ መዘጋትና የነዳጅ ዋጋ ማሻቀብ በሚሊዮን የሚቆጠሩ የለደራሽ ፈላጊዎችን ለከፋ የረሃብ አደጋ ማጋለጡን የተባበሩት መንግስታት የምግብ ድርጅት አስታወቀ። አርስተ ዜናው ነበር። ሙሉ ስርጭቱን የዲደብሊው አምሃሪክ ድረገጽ ላይ ታገኙታላችሁ። ለደታበበኝ ጤና ይስጥልኝ።